ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለት 10 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክረምታዊ ናይ ዕርፍቲ ግዜ ንምሕላፍ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጎንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜና ክፍሊ ማሕተምን

0: መግለጺ አፍሊጡ ናይሎሚ እለት 10 ሐምለ መደፈነውና ርዕሰ ሊቃነ ጳጳሳት ሊዮን መበል 14 ምስክርተ ሚት ዝኾኑ ድኻታት ከተማሮማ ኣብ ካስትል ጎንዶልፎ ኣብ ናይ ምጻሕ እንግዶት ከም ዝሳተፉ ተቋም ሃይማኖታውን ጥፈታት ዝኾነ ባንክ ቫቲካን ኣባል ቦርድ ተቆጻጻሪ ከም ዝመዘዘ ቅድስቲ መንበር ኣብ ወርሒ ጥቅምቲ ብዛዕባ ናይ ፍቕሪ ሃሴት ዝካየድ ኣኼባ መልኪታ መሰናደው ሰነድ ከም ዘሕተመት ኣብ ኢጣልያ ከተማ ሪሚኒ ኣብ ዝካየድ ዋዕላ ማሕበር ምንቅስቓስ ካህናት ሓርነትን ሓድነትን ርእሰ ሊቃነ ጳጳሳት ሊዮን ከም ዝሳተፉ ዘውፅኦ መግለጺ ካሪታስ ቬኔዙዌላ 14,700 ቶን ዝኸውን ሰብኣዊ ረድኤት ከም ዝረኸበ ዘውፅኦ መግለጺ ሊቀ ጳጳሳት ሃገረ ፓኪስታን ብዛዕባ ዓመፅ ትሕተ ዕድመ ህፃናት ኣመልኪቱ ዝሃቦ መግለጺ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ 8 ሓምለ 2026 ዓመተ ምህረት መደፈነውና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ጽባሕ ቀዳም ዕለት 11 ሓምለ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ስቡሃንተ ምስ 200 ዝኾኑ ድኻታት ካብ ሰበኻ ሮማ ዝመጹ ኣብ መኣዲ ምሳሕ ክእንገዱ እዮም። ጽባሕ ቀዳም ዕለት 11 ሓምለ ርእሰ ሊቃነ ጳጳሳት ሊዮን ምሳስታት 200 ድኻታት ኣብቲ ያ ውሽጢ ጳጳሳዊ ስፍራ ተኽልቲ ካስትል ጋንዶልፎ ዝርከብ ቦርጎ ስቡሃንተ ኣብ ናይ ምሳሕ እንግዶት ክሳተፉ ምዃኖም ዜና ቫቲካን ሓቢሩ። እቲ ናይ ምሳሕ እንግዶት ምስ ጳጳስ ተባሂሉ ዝጽዋዕ ተበግሶ መስዋዕተ ቅዳሴ ብምዕራግ ክጅምር እዩ። ቀጺሉ ድማ ናይ እንቋዕ ድሓን መጻእኩም መደረታትን መዘናግዕን ኣብ ቦርጎ ስቡህ ኣንተ ዝግበር ዑደትን ከምኡውን ምስ ቅዱስ ኣቦና ኣብ ናይ ምሳሕ እንግዶት ብምስታፍ ክካየድ እዩ። እዚ ርክብ እዚ ኣብቲ ንመጀመርታ ግዜ ኣብ ወርሒ ነሓሰ 2025 ዝጀመረ ተበግሶ እተመስረተ ኮይኑ ርእሰ ሊቃነ ጳጳሳት ሊዮን ምስቶም ኣብ ኢጣልያ ዝርከቡ ካብ ሰበኻታት ኣልባኖ ዝመጹ ድኻታት ኣብ ናይ ምሳሕ እንግዶት ክካፈሉ እዮም። እዚ መደባት እዚ ካብቲ ግዜ ተኣትሒዙ በቲ ንምዕባለ ውጥን ቦርጎ ስቡህ ኣንተ ዘመሓድር ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ዓመታዊ ዝካየድ ፍጻሜ ኮይኑኣሎ። ኣብ ነፍሲ ወከፍ ዓመት ንድኻታትን ስደተይናታትን ተመዛበልትን ከምኡውን ካልእ ማሕበራዊ ጸገማት ዘጋጥሞም ሰባትን ኣብ ጽቡቕ ናይ ተፈጥሮ ዝዘናግዑሉ መዓልትን ምስ ርእሰ ሊቃነ ጳጳሳት ንኽራኸቡ ኣጋጣሚ ዝረኽብሉ ኮይኑ ካብ እተፈላለየ ሰባኻታት ክዕደሙ እዮም። ናይዚ ዓመት እዚ መደባት ከኣ ብማእከል ላዕለዋይ ትምህርቲ ስቡህ ኣንተን ናይ ቅድስቲ መንበር ብዛዕባ ጉዳያት ኣገልግሎት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈትን ከምኡውን ሰበኻ ሮማ ብሕብረት እተሰናደወ እዩ። እዚ ድማ ኣብ መላ ርእሰ ከተማ ኢጣልያ ንዘለዉ ተነቀፍቲ ኣካላት ሕብረተሰብን ዘሰኒይዎም ትካላትን ውድባትን ቤተ ክርስቲያን ዘጣምር መደባት እውን ክኸውን እዩ። ዋና መሓዳሪ ላዕለዋይ ትምህርቲ ስቡህ ኣንተ ልዑል ካርዲናል ፋብዮ ባጆ ከም ዝገለጽዎ ብርጎ ስቡህ ኣንተ ሓልዮት ፍጥረትን ክንክን ደቂ ሰባትን ሓደ ተልእኮ ምዃኑ ንምርግጋጽ እዩ ተፈጢሩ ይብሉ። ነዚ ተበግሶ እዚ ርእሰ ሊቃነ ጳጳሳት ሊዮን ነቶም ኣብ ማሕበራዊ ከባቢታት ዝነብሩ ሰባት ኣብ ዝገብርዎ ርክብ ካልእ ስጉምቲ ከም ምዃኑ ይገልጽዎ። እዚ መደባት እዚ ድማ ቤተ ክርስቲያን ንሰብኣዊ ክብሪ ንምስማዕን ተስፋ ንምሃብን ኣብዝሓትት ቦታ ንኽትህሉ ዘለዋ ጸዋዕታ ከም ዘረጋግጽ ገለጹ። ብፁእ ሊቀ ጳጳሳት ሉዊስ ማሪን ዴ ሳን ማርቲን ኣብ መሓዳሪ ኣገልግሎት ግብረ ሰናይ ከም ዝገለጽዎ እዚ ርእሰ ሊቃነ ጳጳሳት ዝገብርዎ ተበግሶ ሓቀይና ልግሲ ብምቅርራብን ብምርኻብን ብምክፋልን ከም ዝግለጽ ዘጉልሕ ምዃኑ ይገልጹ። ቤተ ክርስቲያን ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ማእከል ከተእትዎም እንከላ ንወንጌል ከም ዝረአ ትገብሮን ወላ ሓደ ሰብ እኳ ካብ ልበ ኣምላኽ ኣብ ወጻኢ ከም ዘየለ ድማ ትምስክር በሉ። ናይ ርእሰ ሊቃነ ጳጳሳት ጠቕላላ ዓቃበ መንበር ናይ ሰበኻ ሮማ ልዑል ካርዲናል ባልዳሴራ ሬና እቶም ዕዱማት መዓልታዊ ብቑምስናታትን ብማሕበር ካሪታስን ከምኡውን ኣብ መላእ እታ ኸተማ ብዝርከባ ብዙሓት ኣብያተ ክርስቲያናትን ማሕበራውያን ውድባትን ዝስነዩ ሰባት ምዃኖም ገለጹ። ምስ ቅዱስ ኣቦና ምርኻብ ነቶም መብዛሕትኡ ግዜ ኣብ ሕዳጋት ማሕበረሰብ ዘለዉ ሰባት ናብ ማእከል ሕብረተሰብ ይመልሶም ብምባል ምሉእ ማሕበረሰብ ክርስትና ናይ ምቕባል ሓላፍነት ክቕበል ጻውዒት ዘቕርብ ከም ምዃኑ እውን ገለጹ። እቶም ኣዳለውቲ ተበግሶ ከም ዝገለጽዎ እዚ መደባት እዚ ንተልእኾ በርጎ ስቡህ ኣንተ ዘንጸባርቕ እዩ። እዚ ድማ ንንጥፈት ሰብኣዊ ምዕባለን ክርስትያናዊ ስነ ምዕበያን ብጭቡጥ ተመክሮታት ምርኻብን ተሳትፎን እምነትን ብሓባር ዝዓይሉ ስፍራ ከም ምዃኑ እውን ዘንጸባርቕ እዩ። እዚ ፍጻሜ እዚ ብደገፍ ብዙሓት ካቶሊካውያን ሰብ ግብረ ሰናይን ማሕበረሰባት ቁምስናታትን ወለንተይናታት ውድባትን ኣብ መላእ ከተማ ሮማ ንተነቀፍቲ ዝኾኑ ሰባት ዘገልግል ከምኡውን ምስተን ነቲ ኣጋጣሚ ቁርስን ምሳሕን ዘወፈያ ናይቲ ኣከባቢ ትካላት ብምትሕብባር ክካየድ ተኻኢሉ ኣሎ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንማሪና ናታሌ ናይ ተቋም ሃይማኖታዊ ተግባር ቅዱስ ትማ እምበር ተቆፃፃሪ ሽማግለ ኣባል እንክብሎ ከምዝሰማይዋን ናታሌ እቲ ሰፊሕ ናይ ቁጠባን ምሕደራን ገንዘብን ኣመራርሓ ተመክሮኣ ኣብ ምሕያል ምሕደራን ስነ ምሕንፃፅ ውጥን ቀዳምነታትን እቲ ተቋም ኣብ ምድልዳል ዝህልዎ ግደ ኣብ ግምት ብምእታው ከምዝሰማይዋ ናይ ቅዱስ ትማ እምበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ማሪና ናታሌ ናይ ቅዱስ መንበር ተቋም ሃይማኖታዊ ተግባር ሓዳስ ኣባል ሽማግለ ተቆፃፃሪ እንክብሎ ቅዱስ ኣቦና ከምዝሰማይዋን እዚ ስጉምቲ ምሕደራን ስነ ውጥንን ኣንፈትን እቲ ተቋም ንምሕያል ተወሳኺ ምዃኑ ናታሌ ኣብ ፅላት ባንክን ምሕደራ ሃብቲ ገንዘብን ንልዕሊ 3 ዓሰርተታት ዓመታት ዘለዎ ተመክሮ ኣብ ግምት ዘእተወ ውሳነ ከም ዝኾነ ዜና ቫቲካን ተቋም ሃይማኖታዊ ተግባር ዘውፅኦ መግለፂ ጠቂሱ የመላኽት። ናታሌ ኣብ ምሉእ ዕድሚኣ ኣብ ገለ ካብ ፍሉጣት ትካላት ምሕደር ሃብቲ ገንዘብ ኢጣልያ ኣብ ላዕለዎት ናይ መርሕነት ፅፍሕታት ዘገልገለት ኣብ ስነ ውጥን ሃብቲ ገንዘብ ምሕደራ ትካላት ውህደትን ምግዛእን ትካላትን ለውጢ ትካላትን ክእለት ዘማዕበለት ኣብዚ ማዳይ ሰፊሕ ተመክሮ ዘለዎ ምዃኑ ተቋም ሃይማኖታዊ ተግባር ዝሃቦ መግለፂ ዝጠቐሰ ዜና ቫቲካን ብመሰረት እቲ ተቋም ሃይማኖታዊ ተግባር ኣብ ኣገልግሎት ቅዱስ መንበርን ቤተ ክርስትያንን ኣብ መላእ ዓለም ንዝገብሮ ንጥፈታት ዝመርሕ መትከላት ግሉፅነትን ተሓታትነትን ቅንዕናን ንዕላማታት ተቋም ሃይማኖታዊ ተግባር ንምስዓብ ኣገዳሲ ኣበርክቶ ዝውክል ምዃኑ ይሕብር። ተቋም ሃይማኖታዊ ተግባር ኣብ ግዝኣት ከተማ ቫቲካን ሙያዊ ቁጠባዊ ንጥፈታት ንምክያድ ስልጣን ዝተዋህቦ እንኮ ትካል ኮይኑ ኣብ ልዕሊ 110 ሃገራት ምስ ካቶሊካዊት ቤተ ክርስትያን ዝተኣሳሰሩ ልዕሊ 12,000 ዓማዊል ናይ ባንክን ወፍርን ኣገልግሎት ከም ዘቕርብን ብመሰረት ማሕበራዊ ትምህርቲ ቤተ ክርስትያን ኣህጉራዊ ደረጃታትን ቤተ ክርስትያን ብሓላፍነት እትህቦ ንብረት ዘመሓድር ከም ዝኾነ ዜና ቫቲካን የዘኻኽር።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ቅድስት መንበር ነቲ ኣብ ወርሒ ጥቅምቲ 2026 ዝካየድ ኣኼባ ብዛዕባ ናይ ፍቕሪ ሃሴት ንምድላው ሓደ ሰነድ ሕቲማ። እዚ ሰነድ እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ደድሕሪ ሲኖዶስ ጳጳሳት ብዛዕባ ስድራ ቤት ንዝኣወጅዎ ሃዋርያዊ ምዕዳን ካብ ዝሕተም 10ይ ዓመቱ ንምዝካር እተሰናደወ እዩ። ናይ ቅድስት መንበር ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓሊ ላዕለዋይ ቤት ፅሕፈት ከምኡውን ሓፈሻዊ ቤት ፅሕፈት ጉባኤ ሲኖዶስ ጳጳሳት ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓመተ ምህረት ምስ መራሕቲ ምብራቃውያን ካቶሊካውያን ኣብያተ ክርስትያን ኣቦታት መናብርተ ጉባኤታት ጳጳሳትን ንዘካይድዎ ኣኼባ መሪሕ ዝኸውን ኣርእስታት ንምድላው ዝተሓትመ ሰነድ ኮይኑ ቀሪቡ ኣሎ። እዚ ሰነድ እዚ ናብ ኣሕሉቕ ምብራቃውያን ካቶሊካውያን ርእሰ ምሕዱራት ኣብያተ ክርስትያናትን ከምኡውን ናብ ኣቦታት መናብርተ ጉባኤታት ጳጳሳትን ተላኢኹሎ ከምኡ ድማ ኣብዚ እዋን እዚ ናብ ምእመናን ተዘርጊሑ ይርከብ። እዚ ሰነድ እዚ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምሳታቶም ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓመተ ምህረት ንዘካይድዎ ኣኼባ ንምድላው ንምትብባዕን ዝዓለመ እዩ። እቲ ኣኼባ ድማ ንፈለማ እዋን ቅዱስ ኣቦና ኣብቲ ብዕለት 19 መጋቢት 2026 ዝፀሓፍዎ መልእኽቶም ተኣዊጁ ከም ዘሎ ንመበል 10ይ ዓመት ናይቲ ድሕሪ ሲኖዶስ ዝተኣወጀ ሃዋርያዊ ምዕዳን ናይ ፍቕሪ ሃሴት ንምዝካር እውን ዝዓለመ ክኸውን እዩ። ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ነቲ ስድራ ቤታት ዝጸሉ ዘሎ ዓሚቕ ለውጥታት ኣፍልጦ ብምሃብ ሎሚ ንስድራ ቤታት ወንጌል ንምስባኽ ክውሰድ ዘለዎ ስጉምትታት ኣብ ጉባኤ ሲኖዶስ ኣስተንትኖታት ክገብሩ ከም ዝደልዩውን ገሊፆም ኣለዉ። ኣብ መደምደምታ ናይቲ ኣብ ቀረባ እዋን ብዕለት 27 ሰነ ዝተኻየደ ፍሉይ ጉባኤ ካርዲናላት رسالي كان باباسات ليون مبل عصر تربعته ناب فرنة غر سدرابيت او هيوات ملس بمبال سدرابيت ابت دقف اللون اتسنية اللون بوتا ناي مركابن حادنتن تسفا بيت تمهرتي عبيو سدرابيت انت قوسيلا وي انت تقليلا قنا بملو حبرت سب قداي يوزخون كم زبلون ززكاريو ابتا اخيبا بزوحات سدرابيتاتون كم زساتفون تمكروهم كم زكافلون تفليت الله ኣብ ከተማ ሮማ ካብ መላእ ዓለም ዝመጹ ጳጳሳት ምስቲ በቲ ኣብዚ ሰነድ እዚ ዝቐረበ ኣርእስትታት ክዛተዩን ንሓድሕዶም ጽን ክበሃሃሉን ክሰምዑን ድማ ጻውዒት ቀሪብሎም ኣሎ በዚ ከምዚ ድማ ናብተን ከባቢኦም ዝርከባ ኣብያተ ክርስቲያን ምስ ተመልሱ ምስ ስድራ ቤቶም ሓቢሮም ንስድራ ቤትን ሰብኣዊ ህይወትን ኪዳናዊ ህይወትን ዝድግፉ ሓባራዊ ጉስነት ሰብ ቃል ኪዳን ከሐድሱ ከኽእሎም እዩ መዓልትታት እተኣኼባ ንምርኻብን ንምስማዕን ንምስትውዓልን ከምኡውን ሓቀይና ስፍራኡ ንምሃብ ዝዓለመ ድማ እዩ እዚ ድማ ንህያው ተመክሮ ስድራ ቤታት ምቕባል ጭቡጥ ዛንታታት ህይወት ምክፋል ብዛዕባ እቲ ማሕበረሰብ ቤተ ክርስቲያን ንስድራ ቤታት ዘሰኒየሉ ዘሎ ጉስነታዊ ተበግሶታት ንምስትንታን ከምኡውን ምስኪኢላታት ዘተንምክያድ ዝዓለመ ክኸውን እዩ በዚ ምኽንያት እዚ ሊቃነ ጳጳሳት ምብራቃውያን ኣብያተ ክርስቲያናት ቅድሚ እተኣኼባ ኣብ ዘሎ ኣዋርሕ ብዛዕባ እቲ ዝቐረበ ኣርስታት ከስተንትኑ ተዓዲሞም ኣለዉ ብፍላይ ከዓ ንስድራ ቤታት ኣብያተ ክርስቲያኖም ኣብ ምስማዕ ኣተኩሮ ኸገብሩ ጻውዒት ቀሪብሎም ይርከብ ስለዚ እዚ ንስድራ ቤታት ከም ተቐበልቲ ናይ ቤተ ክርስቲያን ክንክን ጥራይ ዘይኮነስ ከም ንጡፋት ኣገልገልቲ ተልኽኣ ኣብ መዓልታዊ ርክባት ምርጫታት ናይ ቃልስን ተስፋን ከምኡውን ስጋ ዘልብሱ ከም ንጡፋት ልኡኻት ገይሩ ከቐምጦም ኣዝዩ ልዑል ጉስነታዊ ጉዕዞ እዩ እዛ ኣኼባ ክፍሊ ናይ ሲኖዶስ ጳጳሳት እኳ እንተዘይኮነ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ ጉባኤ ከም ዝገለጽዎ ብምስማዕን ብጸሎትን ብኣስተንትኖን ዝፍለጥ ብመንፈስ ናይ ሲኖዳዊ ጉዕዞ ዝካየድ መስርሕ ክኸውን እዩ ኣብ ምድላው ኮነ ኣብ እዋን እቲ ኣኼባ ሓሙሽተ ኣርስትታት ንገምጋም ቀሪቡሎ እቶም ኣርስትታት ድማ እዞም ዝስዕቡ እዮም ናይዚ ዘመን እዚ ስድራ ቤታት ክውንነትን ጽባቐን ብድሆታትን ብተመክሮ ስድራ ቤታትን ሎሚ ቤተ ክርስቲያን ብጉስነታዊ ተበግሶ ኣቢላ ምልክታት ናይ ግዜ ምልላይ መንእሰያትን ቃል ኪዳናዊ ጸዋዕታ ምቕባልን ንመንእሰያት ምስማዕን ርዝነት ኪዳናዊ ህይወት ኣብ ምርዳእ ምስኦም መስርሕ ኪዳናዊ ህይወት ምክያድን ናይ መጀመርታ ዓመታት ኪዳናዊ ህይወት ከም ወሳኒ ግዜ ኣብ መጀመርታ ዓመታት ሓዳርን ኣብ ኩሉ ደረጃታት ህይወትን ንሰበ ኪዳን ምስማዕን ምስዓብን ኣብ ጸገማት ህይወት ምስዓብን ደገፍ መሃብን ኣብ እተሃላለኸ ኩነታት ስድራ ቤት ኬድካ ምብጻሕ ክርስቲያን ስድራ ቤታት ከም ኣገልገልቲ ተልእኾ ቤተ ክርስቲያን ተልእኾ ከም ድራኸ ናይ ኪዳንን ስድራ ቤትን ጌርካ ምቕባል ዝብሉ እያቶም
1: እዚ ዜና ቫቲካን እዩ ሎማ ዓመት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣሳቲፉ ዝካየድ ማሕበር ካህናት ሓድነትን ሓርነትን ዘዳልዎ ዓውደ ጉባኤ 21 ንሓሰ ከም ዝጅምር ናይ ማሕበር ጉባኤ ሪሚኒ ኣቦ መንበር ንዜና ቫቲካን ኣብ ዝሃቦ መግለፂ ሓቢሩ ምርግጋፅ ዕብየትን ክብረትን ደቂ ሰባት ድርትነት ደቂ ሰባት ከምዘይሓነቕን እንታይ ደኣ ምስ ኢት ኣላው ናብ ብዘተ ከም ዝድርኸና ምፍላጥ ኣብ ትርጉም ስራሕን ምርምርን ኣስተንትኖታት ዝምድናዊ ሸነኽ ናይቲ ሰብ ዘዕቢ ህፁፅነት ርከብ ዝምልከቱ ኣርእስታት ዝድህስስ ምዃኑ የመላኽት ዑደት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሕመረት ኣኼባ ሪሚኒ 2026 ዓመተ ምሕረት ከም ዝኸውንን ተሳትፎኦም ምንጪ ኣብ ሓጎስ ድማ ምዃኑ 28 ሓምለ ኣብ ቅድስቲ መንበር ናይ ኢጣልያ ልኡከ መንግስቲ ህንፃ ነቲ ካብ 21 ክሳብ 26 ንሓሰ ዝካየድ መበል 47 ሕታም ብወቅዒ ዘቕረቡ ኣቦ መንበር ማሕበር ዓውደ ጉባኤ ሪሚኒ በርሃርድ ሾልት ገሊፆም ናይ ለምዘበን ዓውደ ጉባኤ ሪሚኒ መርሒ ቃል እቲ ንፀሓይን ንካልኦት ከዋክብትን ዘንቀሳቀስ ፍቅሪ ዝብል ምዃኑ ኣፍሊጡ ናይቲ ዓውደ ጉባኤ መርሓ ፍጻሜታት ክትዓት ስነ ጥበባዊ ምርኢታት ባህላዊ ንጥፈታት ስፖርታዊ ውድድራት ከምኡውን ንመንእሰያት ዝኸውን ፍጻሜታት ዘጠቃልል ኮይኑ ቀጥታዊ ፈነወ ኣቦ መርበብ ሓበሬታ መድረኻትን ብዝተፈላለዩ ቋንቋታትን ክፍኖ እዩ ብፍላይ ድማ ኣስታት 500 ናይ ኢጣልያን ዓለምለኻውን ኣካላት መደረ ዘስምዕሉ ልዕሊ 150 ዋዕላታት ክህልውን እቲ ባህላዊ መደብ 13 ስነ ጥበባዊ ምርኢታትን 13 ባህላዊ ምርኢታትን ዘጠቓልል እውን ከም ዝኸውን ይሕብር። ብመሰረት ሾልስ ርሰሊቃነ ጳጳሳት ንኹሎም ተሳተፍቲ ነቲ ኣኼባ ህፃናት መንእስያት ተማሃሮ ኣባይቲ ስድራን ንኣሽቱን ዓበይትን ክራኸቡ እዮም። ስለዚ እቲ ኣብ ኣርእስቲ ናይዚ ኣኼባ ዝተገልጸ ዕላማ ንፀሓይን ንኻልኦት ከዋኽብትን ዘንቀሳቐስ ፍቕሪ ኣብቲ ቅዱስ ኣቦና ዝደረሶ ሰብኣዊ ሕውነት ኣብ ዘርእስቲ ዓውደ መልእኽቲ ዓብዪ ምፅንናዕ ከም ዝረኸበን ገለ ናይቲ ዓውደ ጉባኤ መድረኻት ርሰሊቃነ ጳጳሳት ልዕሊ መበል 14 ኣብቲ ዓወድ መልእኽቲ ዘስመሩሉ ንዝተፈላለዩ መዳያት ናይቲ ኣኼባ ዝምልከቱ እዮም። ዕብየት ወዲ ሰብን ክብሮ ንምርግጋፅ ድሩትነት ምስኢት ኣላው ናብ ዘተ ከም ዝድርኽ እምበር ከምዘይ ሓንቆ ምፍላጥ ትርጉም ስራሕን ምርምርን ዝምልከት ዝምድና ውሸናኽ ናይቲ ሰብ ዝዕቢ ህፁፅነት ርክብ ዝምልከቱ ኣርእስታት እንክብል የብርህ። ቁስሊ ግብረ ሽበራ ዝፍውስ ምስክርነታት ዝቐርበሉ ዓውደ ጉባኤ ኮይኑ ርሰሊቃነ ጳጳሳት ልዕሊ መበል 14 ልዕሊ 10,000 ሰባት ኣብ ዝሕዝ ናይ ጉባኤ ኣዳራሽ ዕለት 22 ነሓሰ ዝፍፀም ኮይኑ ርሰሊቃነ ጳጳሳት ልዕሊ መበል 14 ሰዓት 16 መደረ ከስምዑ እዮም። ናይ ርሰሊቃነ ጳጳሳት መደረ ኣብ ኩሉ ኣዳራሻትን ፅላታትን እቲ ምርኢት ብሓንሳብ ብክሱት ምስማዕርየት ክመሓላለፍኡ ንምዃኑ ይሕብር። ኣካላት መንግስትን ትካላትን ዝሳተፍሉ ከም ዝኸውንን መበል 80 ዓመት ምስራት ሪፐብሊክ ኢጣልያ ክቡር ዋጋ ፖለቲካ ከም ሓባራዊ ሰናይ እውን ዝዝከር ምዃኑ የመላኽት። ተራ ሃይማኖታት ኣብ ምዕባይ ሰላም ዘተኮሩን ብዛዕባ እዚ ጉዳይ ዝድህስስ ናይ ዘተ መድረኻት ከም ዝህሉን ናይ ኢጣልያ ቤት ምክሪ ጳጳሳት ጉባኤ ኣቦ መንበር ካርዲናል ማቴዎ ማርያ ጹቢ ሊቀ ጳጳሳት ቦሎኛን ድሕሪ 2 ዓመት ናብቲ ኣኼባ ዝምለሱ ካርዲናል ፒየር ባቲስታ ፒዛባላ ላቲናዊ ፓትርያርክ ዘኢየሩሳሌም ናይ ቅድስቲ መንበር ላዕላዊ ቤት ጽሕፈት ጉዳያት ባህልን ትምህርትን ህየንተ ካርዲናል ኮሴ ቶሎንቲኖ ደሜንዶንሳ ናይ ምስራቅ ኣብ ስርዓት ዝኽተላ ካቶሊካውያን ኣብያተ ክርስትያን ጉዳይ ዝከታተል ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ክላውዲዮ ጉጆሮቲ ናይ ኣልጀርስ ሜትሮፖሊሳዊ ሊቀ ጳጳሳት ካርዲናል ዣን ፖል ቬስኮ ካልኦትን ክሳተፉ ምዃኖም ኣረጋጊጹ ዓለም ውግኣትን ቁጠባዊ ዘይመረገጋእን ኣጋጢምዎ ኣሎ። እዚ ድማ ካብ ግዜ ናብ ግዜ እናወሰኺ ዝኸይድ ዘሎ ድኽነት ይፈጥር ምህላው ድማ ክዝረበሉ እዩ። እዚ ድማ ምስ ሰላምን ውድድር ኣፅዋርን ዝተኣሳሰሩ ኣህጉራዊ ጉዳያትን ንስነ ምርምርን ስፖርትን ባህልን ቦታ እውን ከም ዝህሉ ሓቢሩ።
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ካሪታስ ቬኔዙዌላ ካብ ዕለት 25 ሰነ ክሳብ ዕለት 6 ሓምለ ብዛዕባ ተገብረ ናይ ረድኤት ፃዕርታት ኣመልኪቱ ጸብጻባትን ሓበሬታን ዝሓዘ ናይ መጀመርታ ወግዓዊ መጽሔት ኣሕቲሙ። ኣብ መላእ ሃገራውን ኣህጉራውን ምንቅስቓስ ረድኤት ናይቶም ብምንቅጥቃጥ ምድሪ ተጐድኡ 40,000 ዝኾኑ ሰባት ንኽርከብ ኣኽኢሉ ኣሎ። ደድሕርቲ ብዕለት 24 ሰነ ኣብ ሰሜናዊ ክፋል ናይቲ ሃገር ዘጋጠመ ኣዕናዊ ምንቅጥቃጥ ምድሪ ኣስታት 14,700 ቶን ሰብኣዊ ረድኤት ናብ ቬኔዙዌላ በፂሑ ይርከብ ኣሎ። ካብዚ ጠቕላላ ኣስታት 9,000 ቶን ዝኸውን ድሮ ተዘርጊሑ 5,700 ቶን ከዓ ኣብ መኽዘናት ተዳልዩ ኣሎ። እዚ ድማ ነቲ ቐጺሉ ዘሎ ደረጃ ናይ ረድኤት ተዳልዩ ዘሎ እዩ። ብመሰረት እቲ ካሪታስ ቬኔዙዌላ ዝወፀ ናይ መጀመርታ ወግዓዊ መጽሔት ድሕሪ ምንቅጥቃጥ ምድሪ ፍቕሪ ዘርእስቱ ነቲ ግብረ መልሲ ኣብ መላእ ዓባይ ካሪታስን ላጉዌራን ዝርከባ 26 ናይ ምእካብ ቦታታት 73,356 ዩኒት ሕክምናዊ ናውትን መድሃኒትን ከምኡውን 8,000 ሓፈሻዊ ረድኤት፣ 5,000 ጠቕላላ መግቢ፣ 3,000 ናይ ጽሬት መሳርሒታት ዘጠቓለል እዩ። ከምኡውን 1,000 ናይ ህጹፅ ረድኤት ጉጅለታት ዝሳተፍዎ ምንቅስቓሳት እዩ። እቲ ጸብጻብ ከም ዘመልክቶ ብዛዕባ እቲ ካብ ዕለት 25 ሰነ ክሳብ ዕለት 6 ሓምለ ኣብ ዝነበረ 12 መዓልታት ነቲ 7.2 ከምኡውን 7.5 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ግብራዊ ምላሽ ንምሃብ እተገብረ ሰብኣዊ ንጥፈታት ብዝርዝር ጸብጻብ ይህብ። ነቲ ሰፊሕ ዝርግሐ ረድኤት ምስ ነፍሲ ወከፍ ጽዕነት ንምቁጽጻር ጽኑዕ ስርዓት ዘጣመረ ናይ ረድኤት ጻዕርታት ይገልጽ። እቲ ሰነድ ብተወሳኺ ዝርዝር ስታትስቲክስ ብዓይነታት እተኸፋፈለ ረድኤት፣ ካርታ ናይቲ ኣብ መላእ እቲ ሃገር ዝካየድ ንጥፈታት ከምኡውን ብዛዕባ እቲ ግብራዊ ምላሽ ዝገልጽ ስእልታት ዘጠቓልል እዩ። ካሪታስ ቬኔዙዌላ ድሕሪ እቲ ክሳብ ሕጂ ልዕሊ 3,800 ሰባት ዝቐተለ ዕንወት ካብ ዝኽሰት ንነጀው ካብ ናይ መጀመርታ ሰዓታታት ሒዛ ነቶም ብብርቱዕ ተጐድኡ ማሕበረሰብ እንተላይላ ጉዌራ ርእሰ ከተማ ኣውራጃ ካራካስ ከመሆን ማእከላይን ምዕራባውን ቬኔዙዌላ ዝርከባ ሓያሎ ዞባታትን ምሕጋዝ ኣብ ናይ ሰበኻታትን ቁምስናታትን መርበብ ኣበርክቶኣ ኣዳልያ ትርከብ ኣላ። ዋሕዚ ናይቲ ዝለዓለ ግደ ዝርግሐ ረድኤት ብድምር 431 ቶን ስዒቡ ድማ 3247 ቶን መግቢ እዩ ዝነበረ። ልዕሊ 8,000 ስድራ ቤታት ካብ 32,000 ክሳብ 40,000 ዝኾኑ ሰባት ዝውክሉ ሰፊሕ ሓገዝ ረኺቦም ኣለዉ። ብሓፈሻ ክሳብ ሕጂ ኣስታት 730,000 መቕነን መግቢ ተዘርጊሑ ይርከብ ኣሎ። ካሪታስ ከም ዝገለጾ እዞም ወለንተይናታት ከም ልቢ ናይቲ ህጹጽ ረድኤት ተግባራዊ ምላሽ ይህቡ ከም ዘለዉ ኣመልኪቱ። ብገምጋም 280 ካብቶም 3

0: ካብቶም ናይ ቀረባት ሓባበርቲ ጳጳስ ኦሶሪዮ ዝኾኑ ጸሓፊ ኣቡን ሃገረ ስብከት ከም ዝተኣስረን ኣብ ዘቕረባ እዋን ካልእ ካህን ኣባ ሰልሶ እውን ተኣሲሮም ኣለዉ። ናይቶም ናይ ኢድ ቴሌፎን ናይቶም ዝተቐትሉ ጳጳስ ኦሶሪዮን ጳጳስ ኤስታቫኦ ኣንጀሎ ፈርናንዶን ሃዋርያም መስተናብር ሰባኻ ኩሊማነ ኮይኖም ዝተመዙ ኣብ ትሕቲ ቁፅፅር እውን ምዃኑ ገሊፆም ጳጳስ ሳውረ ከም ዝበልዎ ምሉእ መርመራ ኣብ ኢድ ሃገራዊ ኣገልግሎት መርመራ ገበነ ሞዛምቢክ እውን ምህላው የረጋግፁ። ከም ቤተ ክርስትያን መጠን ብዛዕባ እቲ ዘጋጠመ ወግዓዊ ሓበሬታ ኣይረኸብናን ምስ በሉ እቶም መሰረታዊ ሕቶታት ግና ከምዘይተመልሱ ኣስሚሮም ንጳጳስ ኦሶሪዮ መን ቀቲልዎም መን እዩ ነቲ ገበን ክፍፀም ዝኣዘዘ እቲ ድራኸኸ እንታይ እዩ ነይሩ ዝብሉ ግና መልሲ ዘድልዮም ሕቶታት እያቶም ይብሉ። እቶም ጳጳሳት ብተወሳኺ ኣብ ጋዜጣታትን ኣብ ማሕበራዊ መራኸብታትን ዝርጋሕ ዘሎ ፀብጻባት እቲ ቅትለት ኣብ ውሽጢ ቤተ ክርስትያን ዝተፈጠረ ውሽጣዊ ጥርጥራይ ምዃኑ ዝሕብር ስክፍታታት ዝገልጽ እዩ። ናይ ማፑቶ ሊቀ ጳጳሳት ዥዋው ካርሎስ እቲ ቀትለት ንምእመናን ኣዝዩ ከም ዘናወፀን ብዙሓት ካብኣቶም ሓደ ጳጳስ ኣብ ገዛእ ገዝኡ ከመይ ገይሩ ክቕተል ይኽእል እንክብሉ ይሓቱ ኣለው እንክብሉ ገሊፆም ኣብ ሞዛምቢክ መርመራታት ገና እናተኻይደን ከሎ ግምታት ክቕልቀል ልሙድ ከም ዝኾነን ፀብጻባት ማዕከናት ዜና ሓደሓደ ግዜ ነቲ ህዱእን ዕላማውን ምድላይ ሓቂ ዘዳኽም ጭብጢ ዘይብሉ ሓልዮ የሰጉሙ ከም ዘለውኒ ድማ ይሕብሩ። ሞት ጳጳስ ኦሶሪዮ ቤተ ክርስትያን እውን ብዛዕባ ናይ ገዛእ ርእሳ ውሽጣዊ ብድሆታት ብቕንዕና ከተስተንትነሉ ከም ዝደረኸ ኣስሚሮም ካብዚኦም ኣብ መንጎ ገለ ካሕናትን ኣባላት ሰበፊ ህወትን ኣብ መንጎ ስብከቶምን ኣነባብሮኦምን ዝያዳ ስኒት ክህሉ ኣጉሊሖም ብተወሳኺ እቶምን ቤተ ክርስትያን ዝልግሱ ገበርቲ ሰናይ ንተምሃሮ ዘርአ ክህነትን ንናፅነት ኣገልግሎት ናይ መፃኢ ካሕናት ፅልዋ ክህልዎም ዝኽእል ርክብ ከይፈጥሩ የጠንቅቁ። እቶም ጳጳሳት ንናይ ቀረባ ታሪክ ሞዛምቢክ ንድሕሪት ተመሊሶም ክዕዘቡን ከለዉ ኣብቲ ቀትለት ፍሉጣት ፖለቲከናታትን ላዕለዎት ሰበ ስልጣን መንግስትን ጋዜጤናታትን ዝካየድ መርመራታት ሳሕቲ ምሉእ ሓቂ ዘረጋግፅ ምዃን ብጓህ ብምዝካር እቶም ገበናት መን ከም ዝፈጸሞም መን ከም ዝኣዘዞምን መን ሕጋዊ ሓላፍነት መን ከም ዝዝከም ዘይምፍላጥ ኣብ ውሽጢ ሕብረተሰብ ሓቂና ዕርቂ ንምፍጣር ኣፀጋሙ ኮይኑ ክቕፅል ይገብሮ ኣሎ። ዋላ ከምኡ ይኹን ተስፋ ክጠፍእ ከም ዘይብሉ ብኣፅንዖት ገሊፆም ኣብ ሮማ ዝገበርናዮ ምምፃሕ እውን ብሓባር ኣብ ሓቂ ዝተመስረተ ተኣማንነት ዘለዎ መልሲ ክንደሊ ብሓቂ ብመላእ ቤተ ክርስትያን ንስነይ ከም ምዃንና ዘረጋግፅ መገዲ እዩ ነይሩ እንክብሉ የስተብህሉ። ዋላ እኳ ቃንዛ ሞት ጳጳስ ኦሶሪዮ እንተሃለወ ግን ድሮ ንቅድሚት ዝኸይድ መገዲ ቅርፂ ሕዚ ከም ዘሎ ድማ እምነቶም ገሊፆም እዚ ድማ በቲ ናብ ሮማ ዝገበርዎ ዑደት ደልዲሉ ይቕፅል ኣሎ። ሊቀ ጳጳሳት ጆዋው ካርሎስ ቅዱስ መንበር ርእሰ ሊቃነ ጳጳሳት ሊዮን ተሓባበርቶምን ሞዛምቢክ በዚ መሪር ተመክሮ ክትዓቢ ከም እትኽእል ይኣምኑ እዮም። እከይ ኣብ ማእከልና ከመይ ከም ዝሰርሕ ክንርዳእ ኣብ እንጅምረሉ ደረጃ ክንበፅሕ ንኽእል ኢና። በቲ መገዲ ድማ ዝያዳ ንቑሓት ክንከውንን ኣብ ቅድሚ ክፍኣት ሓይልና ክንወፅእን ንኽእል ኢና። እቶም ጳጳሳት ቀጻሊ ስጉምቶም ፍረ ዑደቶም ምስ ጉባኤ ኤጲስቆጶሳት ምክፋልን ነቲ ደሮ ዝካየድ ዘሎ ጉዕዞ መቕጻልን መቕተልቲ ጳጳስ ኦሶሪዮ ኣፎንሶ ዝሓደጎ ቁስሊ ንምፍዋስ ናይ ሓቅን ተስፋን ዕርቅን ጉዕዞ ንምኽናት ዝድረኽ ክኸውን ዘለዎም ተስፋ ገሊፆም እዚ ጉዕዞ እዚ ንበይንኻ ዝካየድ ዘይኮነስ ብሓባር ብመንፈስ ሲኖዳውነት ብተበግሶታት ኣብ መላእ ሃገረ ስብከታት ብተበግሶታት ናይቶም ንወንጌል ሂወቶም ኣሕሊፎም ዝሃቡ ጳጳስ ኦሶሪዮ ሓቂ ናጓሳ ዘሰጉም ንሊቀ ጳጳሳት ኢናስዮ ሳውረ ጳጳስ ኦሶሪዮ ሂወቶም ስለ ዝፈትዉ እዮም ዝተቐትሉ። ሂወቱ ኣሕሊፉ ዝህብ ሂወት ዝፈቱ እዩ። ጳጳስ ኦሶሪዮ ሰማዕት እምነት እዮም። ቤተ ክርስትያን ሰማዕታት ሓያል ቤተ ክርስትያን እያ። ፅንዕቲ ቤተ ክርስትያን እያ። ኣብ ሞዛምቢክ እትርከብ ቤተ ክርስትያን ንዝህሞት እዚ ከምኡ እያ እትነብሮ ዘላ። ብዓብዪ ተስፋ ሰማዕትነት ኣብ መወዳእታን ቤተ ክርስትያን የሐይላ ዘይተዓደነ ቃንዛ ዘምፅእ እውን እንተኾነ ግን ከዓ ንቤተ ክርስትያን ዝያዳ የሐይላ እንክብሉን ዜና ቫቲካን ዝሃቦም መግለፂ ይዛዝሙ።
1: እዚ ዜና ቫቲካን እዩ። ኣብ ሮማ ብናይ ኢየሱሳውያን ኣገልግሎት ስደተኛታት ሰንትሮ ኣስታለ ዝድገፉ 13 ስደተኛታት ንኣቀባብላን ሕውነትን ሰብኣዊ ክብረትን ኣብ ዝተወፈየ መዓልቲ ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካስትል ጋንደልፎ ናይ ምሳሕ መደብ ክግበረሎም እዩ። ኣብ ሮማ ንዝርከብ ማእከል ኣገልግሎት ስደተኛታት ኢየሱሳውያን ሰንትሮ ኣስታሊ ንዝድገፉ 13 ስደተኛታት ቀዳም ዕለት 11 ሓምለ ፍሉይ መዓልቲ ክኾነሎም እዩ። ምስካሎት አስታት ክልተ ሚታ ጋይሽ በሐባር ኮይኖም ነቲ ኣብ ካስተል ጋንደልፎ ዝርከብ ናይ ጳጳሳዊ መንበሪ ቤት ኣታክልቲ ክበጽሑን ንቦርጎ ስቡሃን ተክርዮን ምስሪ ሰሊቃን ጳጳሳት ልዮን መበል 14 ምሳሕ ክበልዑን እዮም። ሓላፊት ርክባት ሰንትሮ ኣስታል ፍራንቸስካ ክዎሞ ከም ዝገለጸቶ እዚ ተመክሮ እዚ ክብረቶም ኣብ ዘረጋግጽ ቦታ ከም ዝተቐብልዎም ንክስምዖም ክሕግዞም እዩ። ኣብ ሕሉፍ ህይወት ነፍሲ ወከፎም ናይ ዓመፅን ስደትን ዛንታታት ኣሎ። ንውሕስነትን ሓድሽ መጻኢ ንምህናፅን ተባሂሉ ኣብ መንጎ ዘይርጉፅነት ኮይኖም ዓዶም ራሕሪሖም ወፂኦም እዮም። እዚ ጉዕዞ እዚ ብኢንኻ ዝግበር ዘይኮነስ ኣብ ግቡእ እዋን ሓገዝ ክህቡ ፍቓደኛታት ብዝኾኑ ሰባት ደገፍ ዘድልዮ እዩ። ገለ ካብቶም ኣጋይሽ ኣብዚ እዋን እዚ ሓደ ካብ ናይ መቐበሊ ጋሻ መደባት ሰንትሮ ኣስታል እዮም ዘለዉ። እዞም ስደተኛታት ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ 2013 ናብ ሰንትሮ ኣስታል ኣብ ዝበጽሕሉ እዋን ሃይማኖታውያን ማሕበራት ማዕጽኦም ንስደተኛታት ክኸፍቱ ንዘቕረብዎ መጸዋዕታ ብምቕባል ብሃይማኖታውያን ማሕበራት ዝተዳለዉ ናይ መዕቆቢ ቦታታት እዮም ክትብል ኩመዎ ትገልጽ። እቲ ጉጅለ 3 ስድራ ቤታትን 2 መንእሰያት ደቂ ኣንስትዮን ካብ ላቲን ኣሜሪካ፣ ሓንቲ ካብ ኤልሳልቫዶር፣ እታ ሓንቲ ድማ ካብ ፔሩ የጠቓልል። ኩሎም ኣብ ኢጣልያ ከም ስደተኛታት ወይ ብመሰረት ተወሳኺ ዕቑባ ሃገራዊ ሓለዋ ተዋሂብዎም ዘሎ እዮም። እተን 2 መንእሰያት ደቂ ኣንስትዮ ቀደም ኣብ ሓደ ካብቶም ናይ ደቂ ኣንስትዮ ናይ ኣቀባብላ ማእከላት ሰንትሮ ኣስታል ይነብራ ነይረን። ሕጂ ድማ ኣብቲ መስኮት ዛንታታት ስደተኛታት ዝተሰምየ ናይ ትምህርቲ መደብ ናይቲ ትካል ብምስታፍ ተመኩረአን ንተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ የካፍላ ኣለዋ። ብዛዕባ እቲ ኣብ ዓዶም ዘጋጠሞም ስደትን ዓመፅን ንመንእሰያት ይነግራኦም እየን ክትብል ክዎሞ ትገልጽ። ስለምንታይ ክሃድሙ ከም ዝተገደዱ፣ እቲ ናብ ኢጣልያ ዘብጽሖም ጉዕዞ፣ ከምኡ ውን ህይወቶም ዳግማይ ክሃንጹ ከለዉ ዘጋጠሞም ብድሆታትን ዕድላትን የረድኣ። መደባት ሰንትሮ ኣስታል ንስደተኛታት ናብ ምሉእ ውህደት ኣብ ዝግበር ጉዕዞ ንምድጋፍ ዝዓለመ እዩ። እዚ ድማ መዕቆቢ ቦታ ንምርካብ ጥራሕ ዘይኮነስ ስራሕን ርእስኻ ምኽኣልን ንክረኽቡ እውን ይሕግዝ። ብዙሓት ካብቶም ስድራ ቤታትን መንእሰያትን ድሮ ስራሕ ጀሚሮም እዮም ክትብል ክመዎ ወሲኻ ትገልጽ። ገሊኦም ናብ ናጻ ናብራ ኣብ ዝሰጋገሩሉ እዋን ገና ደገፍ ይረኽቡ ኣለዉ። ገሊኦም ግን ድሮ ብሞያ ይኹን ብብሕቲ ርእሶም ክኢሎም እዮም። ካብታ ቀዳማይቲ መዓልቲ ጀሚሩ ዕላማና ወትሩ ንሰባት ናብ ውህደት ምብጻሕ እዩ ክትብል እውን ትገልጽ። እቲ መስርሕ ግዜ ክወስድ ይኽእል እዩ። ሓድሽ ቋንቋ ምምሃር፣ ናብ ትምህርቲ ወይ ዓውዲ ስራሕ ምእታው፣ ከምኡ ውን ገዛ ኢልካ ትጽውዖ ቦታ ምርካብ፣ ኩሎም ድሕሪ እቲ ግዱት ዝኾነ ስደት ህይወትካ ንመምራሕ ኣገደስቲ ስጉምትታት እዮም። ናይ ነፍሲ ወከፍ ሰብ ጉዕዞ ዝተፈላለየ እዩ ክትብል ክመዎ ትገልጽ። ገሊኦም መንገድታት ካብ ናይ ካልኦት ንላዕሊ ነዊሕን ዝተሓላለኽን ክኾኑ ይኽእሉ እዮም። ግና ኸ እቲ ዕላማ ወትሩ ሓደ እዩ፣ ሰባት ናብ ካልእ ሃገር ብናጽነት ሓድሽ ህይወት ክጅምሩ ምኽኣል እዩ። እቲ ኣብ ካስተል ጋንደልፎ ኣብ ዝካየድ መዓልታዊ መደብ ንምስታፍ ዝቐረበ ዕድመ ብቅድስቲ መንበር ቤት ጽሕፈት ግብረ ሰናይ ኣቢሉ ዝመጸ ኮይኑ እዚ ቤት ጽሕፈት እዚ ቀደም እውን ብሰንትሮ ኣስታል ንዝድገፉ ስደተኛታት ኣብ ካልኦት ንጥፈታት ኣሳቲፍዎም እዩ። ንብዙሓት ካብቶም ኣጋይሽ ነቲ ናይ ጳጳሳዊ መንበሪ ቤት ንምብጻሕን ንበርጎ ጽቡሕ ኣንተ ንምርኣይን ምስሪ ሰሊቃን ጳጳሳት ልዮን መበል 14 ብሓባር ምሳሕ ንምብላዕን ዝረኸብዎ ዕድል ፍሉይ ተመክሮ እዩ። ነቲ ደገፍ ዝረኸቡ ተጠቀምትና ነቲ ዕድመ ብዓበይ ሓጐስ እዮም ተቐቢሎሞ። ከምዚ ዝበለ ኣጋጣሚታት ንዓቶም ሳሕቲ እዩ ዝርከብ። እዚ ድማ ከም ተራ ስደተኛታት ጥራይ ዘይኮነስ ክብረቶም ዝተፈልጠሉን ዝተኸብረሉን ሰባት ኮይኖም ከም ዝተቐበልዎም ንክስምዖም ይገብር። እዚ ድማ ሕውነትን ተኻፊልካ ምንባርን ንነፍሲ ወከፍ ሰብ ክንክን ምግባርን ንምኹስኳስን ኣብ ዝተዳለወ ቦታ ዝፍጸም ዘሎ እዩ ክትብል ክመዎ ትገልጽ።
0: ኤድስ ንምጥፋእ ሓድነት ብዝብል ኣርእስቲ ተመሪሑ HIV ሕማም ኤድስ ንምጥፋእ ኣብ ዝመኸረ ላዕለዋይ ደረጃ ዓውዲ ኣኼባ ውድብ ብሕቡራት ሃገራት 2026 ዓመተ ምሕረት ዝተሳተፉ ናይ ቅድስቲ መንበር ቋሚ ተዓዛቢ ኣብ ዘስምዕዎ መደረ ተቓላዕትን ሕማም ኤድስ ዘለዎን ኣዴታትን ደቀንን እኹል መርመራን ቀጻሊ ጸረ ረኽሲ ፍወሳ ንክረኽባ ፀውዒት ኣቕሪቦም ዓለም ለኻዊ መጠን ረኽሲ እናነከየ ኣብ ዝኸደሉ ዘሎ እዋን 300ታዊት መጠን ተሰከምቲ ተህዋስ HIV ምስ 12,000 ሞት ህፃናት ዝተኣሳሰር እዩ። ቃልሲ ኣንጻር HIV ሕማም ኤድስ ብደረጃ ዓለም ፍረየፍሪ ኣሎ። كابكل تشعن عصرتن عمتم حرت جميرو حد استرخص من الكاي بعبيو أبتحت سهرة أفريكا يخن مبار بجحد سبات بفلاي أبقرنا معبال زركبة حقرات جنا كابت أرى الرخصي فوسا تقليلهم كم زلون هس آنات بفلاي تقالعاتي كوينم يقتصلوا اللو إدوم سلستم إتاوي تكابتهم أبقزيان سنة HIV زلوهم هس آنات مس عصر تخلتم إتاوي تكابتهم بسنكي اتحمام زموتو يمتعت أنو زي ما عطاو تعزبتي نايك دست ممركم تعزابي أبحبرات حقرات أب نيويورك أبقل التشعن سران شدشتان عمت محرات لعلوي أخيبا بزعبا HIV حدنات ايدس نموقعد زبل ارستي اما اكيلو ابستخايد عودو قبائي ابزا سمعو مدارة كمزا سمارو لزينا فاتيكان افليتو قزيو حلافي قدات وشتن وصاعن بتصحفت قوام تعزاب قدست ممريانيتا ماركو فورميكا سوري كدما حرسي ابوان حرسن دحري حرسن زقبار كنكنت عنا نديتاتن داك انن يكالاخل نزي ابقمت بمؤتاو كابتن ابحريكا زركبان HIV زلوانن عديتات جميرو اخل مرمران كتصالح حكمنان كقبر تساوعد أقريبهم كدست مانبر HIV زلوهم حسقانات بآقو مرمران كتصالي حكمنان كرغبون مس عدميهم زسامة معفوسة وحسنت محابا قداسي إيو كام زبالو زينا فاتيكان يمالاخت بواقانهم قامت عزابت الأخوة كدست مانبر أبما العالم أستاط الربعي كاب كلو مس HIV زتا أساسر كنكن زهبا كاتوليكاويان تكالات تعنا كلهم مس HIV زنبرو السبات نبحريو سبعو كبرتهم أخبيرا كنكنن حاجزن كرخبو الجامن أب مقرب زقط سلام مخوانن دما كم زرقة قصينا فاتيكان أفليتو ينتا فورمي كابز اسمعو مدارة قدست مانبر بزحالفو حموشت عمتات أب مكل خالن حكمنان HIV ايدسن ازترعي معبالتات بحافشا أب كل تشحن حادين عمتا محرات بزعبا زي أرقصتي فلام العلوي درجة أخيبا كابزكاية دندا حار ازترعي جبوت سقوم تتاتن أفلتو تهب انكبلو أنت سيروم صلات ار الرخصي فووزا لومي HIV زلوام سبات نوبحن تعين هيوة تكنبرو يقلو اللو قدست مانبر قنا واقات أب من كائن تربحنا تحكمنا أب مصفحن وصان خوينو زانحة بزوحة عودتات زحاقفة محزنة زيادة كدلدل كم ظلوو تتحساس بكم زبلو زينا فاتيكان يمالاخت سلازيك ومت عزابت الأخوة قدست منبر أبو دي حبرات حقرات أب من العالم بزوحات سبات كساب حجي كاب كنكنة تعنا معبال مهزون مفراين عودتات تقليلهم كم ظلوون أب من معبال زركبة حقرات سرعتات كنكنة تعنا محيال نخلو حد عين كنكنن اتحا حزن مرققات اقداس مخوانون اب مودات دم حياب املخ زخونه كبر دق سبات مدنفعن محلاون ابركتو كم زغبرنا الرقاقيصم ازي ايو رسالي كان باباسات ليون مبل 10 4 اب ورح تحسس كبتشن سران حمشتن عمت محرات اب ليبانو سب زكايدو عدت اب جال ال ديب اب زركب بيت حكمنا ديلا كرويس مبصحه كايدوم بزح كنتا تدخلنتن تقال عنتن شلل انابلنا ابناي حسوت تصوصو وعات دحننا تتعبيقو بنهري زقو عز حبرات السابق نحاسب عين غلن إنا انكبلو زاسمارو لحاسب كمز الزخاخرو زينا فاتيكان أفليتو ممنانين باباساتن كاتوليكاويتن انجليكاويتن بيتا كريستيان أب ايرلاند ناي حيمانوت ناتس انت كخبرن محبر سبا السلام رهرهن كرباتن بمرقاقات حيمانوتات نسلام امبر نعمت زدرخا كخونا كم زي قبا يتحساسبو أب ايرلاند ناي ارماغ لكا باباسات ايمون مارتينن ناي انجليكاويت بيتا كريستيان لكا باباسات جون ماكدول نتي تقبار الزيوز اسكحكح بموبال دحري اتي أبك ارابعوان أب سيمناوي ايرلاند قات أما نعبي وطرت كقدر كم زخل أتنقيقهم أتم كل تلك باباسات أيرلند بزعبا اتحياوي سامراو زقلت ستصاب تصاب وانجل كستنتنو انكلوو إيسوس نسعبتو نتم بحيمانوتن بخلن كاب آتاتم التفليو كتصاورو تراي زيكوناس كم غربا بتوم متن كخبرون كناخن وامن كفكر وامن كم زما حرم دحري اتي أبزك أربع وان حيمانوت مسلمنا زركس عنود زسعبن نول كسب باتن عبايت الصدران رويت اقام زاس عاب النعبي سعبو اب الزوت اوان اي حبر مقلتي اسميرهم نمحبر سبع اسلام بتسيوف ملكتاتن باقيات حيلتات عمتن مفرراح مستي وانجل نمك ببارن رح الرحن زقربو تصاوعيت بقات تتازقاجو مسارتاوي ديموكراسيا وسرعتنا تصنات حيمانوت زيت حس مقانو كم زملا خطو زينا فاتيكان يحبر اتم مرحتي كلتا عبيات كريستيان كلهم صنادلت زلوهم سباتن كالاتو من تقبار أراتهم ሎምን ወይ ንሰላም ወይ ኣብ ዓመት ጽከመይ ኣበርክቶ ክገብር ከም ዝኽእል ብጥንቃቐ ክምርምሩን መጋበርያ ሰላም ክኾኑ ፀውዒት ኣቕሪቦም ነፍሲ ወከፍ ሰብ ብኣምሳል እግዚኣብሔር ዝተፈጥረ ስለ ዝኾነ ክብርን ምክብባርን ርህራህን ዝግብኦ ምዃኑ ከም ዘተሓሳሰቡ ዝገለጸ ዜና ቫቲካን ኣስዒቡ ሊቀ ጳጳሳት ማርቲንን ሊቀ ጳጳሳት ማክዶዌልን መግለፂኦም ኣብ ዝዛዘምሉ እዋን ንኣባላት ማሕበረሰብ ኣስላም ከምኡ እውን ነቶም ኣብ ሰሜን ኣየርላንድ ዝነብሩን ዝሰርሑን ሰባት ኣብ መላእ ሕብረተሰብ ብዝርከቡ ልዕሊ ዓቐን ዝኾኑ ሰባት ዘርኣይዎ ሰናይ ድሌትን ኣኽብሮትን ነረጋግፅ ከም ዝበሉ ኣፍሊጡ ሽማግለ ዘተ ኣሜሪካን ኢራንን ዳግማይ ንምርኻብ ኣብ ዝቃለስሉ ዘለዉ እዋን ኣብ ኢራን ስነስርዓት ቀብሪ ኣያቶላህ ኣሊ ካሜኔ ከም እተፈፀመ ይሕበር ዕለት 10 ሓምለ ብዙሓት ሰባት ንቀብሪ ላዕለዋይ መራሒ ኢራን ኣያቶላህ ኣሊ ካሜኒ ኣብ መካነ ንግደት ሰዓብቲ ሃይማኖት ሙስልምና ኢማም ሬዛ ስነስርዓት ቀብሪ ኣብ እተፈፀመሉ ዕለት ከም ዝሓበሩን ኣብ መላእቲ ሃገርን ኣብ ጎረቤት ዒራቅን ናይ 6 መዓልቲ ሃገራዊ መዓልቲ ሓዘን ከም እተዛዘመ ክፍለጥን ከሎ እቲ ስነስርዓት ቀብሪ ደድሕሪ እቲ ኣብ መንጎ ኢራንን ሕብረት መንግስታት ኣሜሪካን ዳግማይ ዝረአ ዘሎ ምልውዋጥ መጥቃዕትታት ነቲ ካሜኒ እተቃትለሉ ውግእ ደው ንምባል ዝዓለመ ስምምዐ ከሰናኽሎ ከም ዝኽእል ይንክር ሓለውቲ ሰውራ ኢራን ሕብረት መንግስታት ኣሜሪካ ንተሄራንን ማሽሃድን ዘራኽብ መስመር ባቡር ክልተ ድልድላት ለይቲ ብዝፈነወቶ ናይ ቦምብታት መጥቃዕቲ ከም ዘዕነወት እንክሕብሩ ካሜኒን ሓያሎ ኣባላት ስድራ ቤቱን ዕለት 28 ለካቲት እስራኤል ኣብ ተሄራን ኣብ ዝርከብ መንበሪኡ ብዝፈነቶ መጥቃዕቲ ከም ዝተቃትሉን እዚ ድማ ኣብ መንጎ ኢራንን ሕብረት መንግስታት ኣሜሪካን እስራኤልን ኣብ ዝተካየደ ኩናት ቀዳመይቲ መዓልቲ ዝተፈፀመ ምዃኑ ይዝከር ኣብ ካልእ ዞባዊ ዜናታት ኣብ ቃዛ ኣብ 225 ዓመተ ምሕረት ሽቕለት ኣልቦነት ካብ 80 ሚእታዊት ከም ዝሓለፈ ኣብ ምዕራባዊ ገማግም ዮርዳኖስ 29 ሚእታዊ ከም ዝነበረ ማእከላይ ቤት ፅሕፈት ኣህዛዊ ፀብፃ ብፍልስጥኤም ቅድሚ ዓለምለ ካብ መዓልቲ ህዝብታት ወግዓዊ ከም ዝገበረን ዓለማዊ ብዝሒ ህዝቢ ፍልስጥኤም ኣብ መወዳእታ 225 ዓመተ ምሕረት ኣስታት 15.5 ሚልዮን ከም ዝበፅሐን እዚ ድማ ኣብ ግዛኣታት ፍልስጥኤም ዝርከቡ 5.6 ሚልዮን ኣብ ሃገራት ዓረብ 6.8 ሚልዮን ከምኡ እውን ኣብ እስራኤል ዝርከቡ 1.9 ሚልዮን ዘጠቃልል ኮይኑ እቲ ማእከላይ ቤት ፅሕፈት ኣሕዛዊ ፀብፃ ብፍልስጥኤም ኣብ ወርሒ ጥቅምቲ 223 ዓመተ ምሕረት ግጭት እስራኤልን ሓማስን ካብ ዝበራዕ ንዳሓ ኣብ ቃዛ ልዕሊ 198,000 ህንፃታት ከም ዝተሃሰዩን ልዕሊ 102,000 ህንፃታት ከም ዝዓነወን ይረጋግፅ
2: ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንፅያትኩም ዘለኹም ብክርስቶስ ኣሕዋትና ሓትን ምሳኹም ዘለኹ ከዓ ሓብኹም ናብ ጳውሎስ እየ ኣብ ዘለኹሞ እግዚኣብሔር ፀጉኡን ምሕረቱን የብሳሓልኩም እናበልኩም በዓል ካብ ሎም ጀሚርና ካብ 3-4 ክፋላት ክኸይድ ዝኽእል ኣርእስተ ዘልኩም መፅእ ዘለኹ እሱ ከዓ ክርስትያናዊ መንነትና ንቕበሎ ዶ ንሰርሖ ዝብል ኣብ ክርስቶስ ዘለና መንነትና ምፍላጥን ምርዳእን ዝብል ንሳርስቲ ዘለዎ ሒዘ መፅእ ኣለኹ ሎሚ ቀዳማይ ክፋል ናብኹም ከብለይ ስካብ መወዳእታ ክትከታተሉ ከዓ ብፍቕሪ ኣምላኽ ኣድመኩም ከመበከሲ ሕቶታት ክኾነና ክተሓሳስበና ዘለዎ እምበኣር ሓደ ሰብ ንስኻ ዝተፈቐርካ ውድድ ኣምላኽ ከም ዝብለካ ንዓኻ ንዓኺ ሓበሬታ ጥራይ ድዩ ወይስ ድሮ ትነብሮ ዘለካ ክውንነት እዩ ወይ መዓልታዊ ሂወትካ ኣይናይ ክፋል ሂወትካ ወይ ሃገራውነት ብሄር ዓልየት እምነት ዝያዳ ህያብ ኮይኑ ይስማዓካ ወይ ድማ ይርዳእካ ሓደ ወላዲ ወይ መምህር ስም ወይ ዝተወሰነ ዕማም ወይ ሓላፍነት ዝህበካ ምስተሰግመካ ኣባኻ እንታይ ለውጢ ርኢኻ እዚ ከመበገስ ወይ ድማ መእተው ይኮነና ከሎ ሓደ ግዜ ነዴታት ኪዳነ ምህረት ኣብ ካምፓላ ዝርከባ ትምህርቲ ንክህበን ዕድል ረኪበ ነረ እግዚኣብሔር መስክንካ ፅቡቅ ዝኾነ ናይ በረኸት ግዜ ኣሕሊፍና ሓንቲ ደ ዝሃበቶ ምስክርነት ግን ክሳብ ሕጂ ካብ ልቢ ኣይሓሰስን ታደ ካብ ዝበለቶ ምስክርነት እምበኣር ሓደ ግዜ ንነዊሕ እዋን ዝጠፍአ ድሃይ ዘጥፍአ ውላድ ነይርኒ ንከባቢ 7-8 ዓመት ብዙሓት ደቂም ዘለውኒ ግን እቲ ቦኽሪ ብዙሕ ድሃ ጥፊኡ ነይሩ ኣብ ካናዳ ኣይድውልኒ ዝኾነ ርክብ የብሉኒ ስድራ ቤት እቶም ንኣሽቱ ደቀይ ግን ባዕሎም ኣልየ መለ የብሉኒ ርክብናውን ፅቡቅ እዩ ሓደ እዋን ትንሽተይ ወደ ይባሓደ ከለና በሊ እቲ ድሃይ ዘይብሉ ወደኸስ ቴሌፎን ደው ኢሉ ርኸብ እዮ ኢሉ ይህበኒ ትብል ነዛ ቴሌፎን ከይተቐበልኳ ንከለኹ ብዕልልታ ደርጓሕክዎ እናበለትካ ትነግር ብእልልታ ደርጓሕኩ ሓጎሰይ ቆፃፀሮ ይከኣልኩ ኢላ ትምስክር። እቲ ንእሽተይ ወዳግ እንታይ ኢልዋ ዝኽሉ ምትናምሳ ከለና ዝኽሉ ግዜ እናሓለፍና ከምዝጌርካ ማለት ሓጎስ ክእልል ኢል ክሳይ ትፈልጥኒ ይኽብላ። ታድግን ሓደ ኣገራምን ኣገዳስን መልሲ ትህቦ ወንጌላዊ ዝኾነ መልሲ ነቲ ጠፊኡ ዝነበረ ወደዩ እቲ ዝበለጥን ዝዓበየን እልልታ ዝግብኦ ኢለዮ ትብል። እምበኣር ናይ ዝዓደ ዝምህረና ምስክርና እንተር ኣሎ እግዚኣብሔር ኣቦ ማዕርክ ንደይ ንነፍሲ ወከፍና ከም ዘፍቅረና ልክ እቲ ኣብ ወንጌል ሉቃስ መዕረፍ 15 ዘሎ ሓቂ ኣብ ሂወታ ነቢራቱ ከምኡ ከዓ እቲ መንነትና ልክ ኣንቲ ጥፉእ ወዲኡ በቃ ኣነ መንነተይ ተሓኺኺ እዩ ኣነ ውላድካ ክኸውን ክበሃል ውን ኣይበቅዕን እየ ዝበለ ኖ ተንስእ ጠፊእካ ነርካ ተረኺብካ ሜትካ ነርካ ተንስእካ ኢኻ እናበለ ሓቂፉ ዝተቐበሎ ከምኡ ከዓ እቲ መንነትና ከም እንቕበሎ ብኸምኡ እግዚኣብሔር ኣቦ ውሉደይ ኢሉ ዝፀዋዓና ግን ሓጣን ከለና ከም ዘፍቀረና እዚ ሓቂ እዚ ኣብ ልቢ ነፍሲ ወከፍና ክቕመጥ ብፀጋ ጥምቀት ዝተቐበልና ሓቂ ብምዃኑ ከዓ ክንነብሮ ዘተባብዕ ትምህርቲ እዩ እዚ ናይ ሎም ፍቅራን ኣሕዋት። ኣብዚ ከነስተፍለሉ ዝደሊ እንተለውን ዝተፈላለየ ደረጃታት ናይ መንነት ኣሎ። ብዙሓት ፍላስፋታት ኮነ መምሃራን ስለ መለኮት ብዛዕባ እዚ ሰለስተ ደረጃታት ወይ ከዓ ቀፀላታት ናይ መንነት ይምህሩን እዮም። ተቐዳማይ እቲ ባህርያዊ ወይ ድማ ማሕበራዊ መንነት ንብሎ እዩ። እዚ እውን ዝወሃበካ ኣበይ ናይ ዓዲ ተወሊድካ ካበይ ናይ ብሄር ክኸውን ይኽእል። እዚታት ብከምኡ ትቕበሎ እዩ። ፅዕርካ ትምፁ ኣይኮነን ኤርትራ ምዃንካ ኣብ ዝተወሰነ ብሄር ካብተን 9 ብሄራት ብምዃንካ እዚ እቲ መሰረታዊ ተቐዳማይ ባህርያዊ ወይ እውን ማሕበራዊ መንነት ንብሎ ማለት እዩ። እቲ ካልኣይ እቲ ውልቃዊ መንነት እንታይ ክትከውን ትመርፅ? ንኣብነት ዓውዲ ሕክምና ኣፅኒዕካ ሓኪም ክትከውን ትኽእል ወይ ዓውዲ ሕጊ ኣፅኒዕካ ጠባቅ ትከውን ትኽእል ወይ ብፀዋዕታ ክህነት እውን ከምኡ ካህን ኮንካ ክተገልግል እውን ትኽእል። እዚ ወላ ኮ እግዚኣብሔር ፀዋዕካ ነገር እንተኾነ ኣብነት ኣብቲ ክህነት ክኸውን ይኽእል ኣብቲ ነቃል ኪዳን እዚ ፀዋዕታ ናይ ኣምላኽ ግን መሪፅካ ተኣትዎ ዘለካ እውን እዩ እናትካ ምርጫውን ኣቦት ኣሎ። እቲ ሳልሳይ ሎማዓንቲ እውን እንዛረበሉ እቲ ኦንቶሎጂካል ንብሎ ወይ ድማ ቴዎሎጂካል ኣይደንቲቲ መንፈሳዊ መለኮታዊ ምልዕልተ ባህርያዊ መንነት እሱ ከዓ ኣብ ቅድሚ ኣምላኽ ንስኻ መን ኢኻ እሱ ከዓ ውሉድ ኣምላኽ ምዃንካ ዝገልፅ እዩ። ብተወሳኺ ዜጋ ናይ ሓንቲ ሃገር ክትከውን ዶክመንት የድልየካ ሰነዳት የድልየካ። መንነት ክንብልን ከለና ግን ፎርሜሽን እዩ፣ ኩስኮሳ እዩ። እግዚኣብሔር ንኣብርሃም ካብ ኡር ፀዊዑውን ንሙሴ እንተዳርእና ውን ካብ ናይ ግብፃውያን ከምኡ ናይ ዕብራውያን ባህሊ እዩ ኣውፅዎን ኮስኪስዎን። ናይ ቅዱስ ጳውሎስ እንተዳርእና ብዜግነት ሮማዊ ከምኡውን ዕብራዊ ከም ዝነበረ ኣብ ራእይ ዮሃንስ ምዕራፍ 7 ውን ከም ጠቕሶ ካብ ኩሉ ዓልየት ካብ ኩሉ ኣህጉር ህዝቢ ቋንቋታት ፀዊዕና እናበለ ብዛዕባ እዚ ሓቂ እዚ ብዛዕባ ፅባቐ ናይዚ ነገር እዚ ቃል ኣምላኽ ውን ይነግረና። እምበኣር ፍቅራን ኣሕዋት ንሎም ማዓንቲ ብገለ ተወሳኺ ሕቶታት ኣብ ልብና ክንሓስቦ ክነስተንትንሉ ዘለና ሂበ ክፋንውኩኒ ንደሉ እንታይ ሓፂርካ ክገብረላ ብቐዳማይ ቅልውላዊ መንነት ኣለና ዶ ንሕና ቅልውላዊ መንነት ክንብል ከለና ኣመንቲ ንውሉዳዊ መንነቶም ከም ዝተረድእዎ ጌርካ ናይ ምሕሳብ ኣካይዳ ኣለና ከም ምሁብ ጌርካ ተወስዶ ነቲ ምእመን ብቐፃሊ እግዚኣብሔር ከም ዘፍቅሮ ውሉዳዊ መንነቱ ብፀጋ ጥምቀት ዝረኸቦ ውሉዳዊ መንነቱ ብቕፅሪ ናይ ዘይምንጋር ከም ምሁብ ጌርካ ናይ ምውሳድ ልማዳት ይረአዩ ደጋጊምካ ዘይምንጋር ከም ሳዕብኑ ድማ ንፍቕሪ ኣምላኽ ካብ ካልእ ነገር ምድላ ይመፅእ። ካልኦት እምነታቶም ብዛዕባ ፍቕሪ እግዚኣብሔር ክነግሩካ ከለዉ ናይ ምግራም ኣበይ ነይረ ናይ ዝብል ዝምባሌ እሞ ከዓ ኩሉ ተቐሪብልካ ምስጢራት ፍቕሪ እግዚኣብሔር ተስተማቕረሉ ትኽእል መንገድታት ብዙሕ ንከሎ ማለት እዩ። ብዛዕባ ቅልውላ መንነት ክንዛረብ ከለና ግን ኣብዚ ክነስተውዕለሉ ዘሎና ብዛዕባ ትምህርቲ ነመለኮት ክኸውን ይኽእል ዶክትሪን ወይ ምስጢራት ቤተክርስትያን ኣፈፃፅማ ናይ ምስጢራት ወይ ስርዓታት ብዛዕባ እዚ ኮና ንብል ዘለና እዚ ትኽክል ጌጋ እውን የብሉን። እንተኾነ ግን ስቱር ቅልውላው ብዙሓት ምእመናን ወትሩ ሰንበት ናብ መስዋዕት ቅዳሴ ይመፁ ኣብ ዝተፈላለዩ ኣገልግሎታት ውን ንሳተፍ ጸሎት ሃይማኖት ንደግም ንኽእል ግና ግን ኣብ ውሽጥና መንፈሳዊ ዝኽትምና ዘለና ኮይንና ክንርከብ ይከኣል ብዛዕባ ፍቕሪ ኣምላኽ ብትምህርቲ ብእምሮና ደረጃና ክብ ዝበለ ክኸውን ይኽእል እዩ ግና ክነቲ ፍቕሪ ከም መጠን ብቐጥታ ንዓኻ ንዓኺ ዝምልከት ዝተነግረ ምዃኑ ከይተቐበልካዮ ከይዝተማቕርካዮ ከይነበርካያ ክትሓልፍ ወይ ድማ ክትጓዓስ ትኽእል ኢኻ። ስለዚ ነዚ ሓቂ እዚና ናብ ብርሃን ነምፅኦ ዘለና እቲ ቤተክርስትያን ካብ ቀደም ካብ ጥንቲ ትምህሮ ዝነበረት ዘይተለወጠ ሓቂ ኢና ንዛረብ ዘለና ፍቁራን ብክርስቶስ ኣሕዋትን ሓትን እዚ ናይ ሉማዓንቲ ዝተፈላለዩ ሕቶታት ኣለዓኢለ ከም መነቓቕሒ መሊስና ንክንሓስብ ክሕግዘና ተስፋ ይገብር። ኣብ ዝመፅእ ክፋላት ግን ዓለም እንታይ ትብለና መንነትና ንሰርሖ ዲና ቤተክርስትያን ቃል ኣምላኽ እንታይ ይብለና ወንጌል እንታይ ይብለና መንነትና ብኸመይ መንገዲና ንቕበሎ ብኸመይ መንገዲና ውን ንነብሮ ኣብ ዝብል ነጥብታት ብዝያዳ ክንደስሶ ኢና ስጋብሾ ግን እግዚኣብሔር ይባርኩም ሰስና እዩ።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.